0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎም ዕለት ስራሕ 5 ክልተሸሕን 26 ዓመተ ምሕረት ናይ ርእሰ ሊቃነ ጳጳሳት ልዮን መበል 14 መራ ፍጻሜታት ርእሰ ሊቃነ ጳጳሳት ልዮን መበል 14 ናይ ዓንቅፅ እምነት ዝሓሊ ናይ ቅዱስ መንበር ዓለ ቤት ፅሕፈት ህየንተ ካርዲናል ቪክቶር ማኑዌል ፈርናንደዝ ኣብ ሜክሲኮ ናይ ከተማ ሜክሲኮ ሜትሮፖሊሳዊ ሊቀ ጳጳሳት ካርዲናል ካርሎስ ኣጉር ራተስ ኣባላት ሊቀ መናብርት ቤት ምክሪ ጉባኤ ጳጳሳት ኤውሮፓ ናይ ማልታ ወታሃደራዊ ስርዓት ልዑልን ዓብይ መምህርን ልዑልነቶም ሃውጆን ቲሞቲ ዱንላፕን ኣሰናይቶምን ኣባላት መራሕነት ጉባኤ ጳጳሳት ፈረንሳ ኣብ ዩክሬን ናይ ቅዱስ መንበር ሃዋርያ ልኡኽ ናይ ማርታና ስዩም ሊቀ ጳጳሳት ቪዝቫልዳስ ኩልቦካስ ኣባላት ፌደሬሽን ኤምባሲ ኢጣልያ ቅድሚ ፍርቅ መዓልቲ ተቐቢሎም ከም ዘዘራረቡን ድሕሪ ቀትሪ ድማ ንጠቕላሊ ቤት ፅሕፈት ሲኖዶስ ጳጳሳት ንሃዋርያዊ ውሕደት ሃገረ ቫቲካን ምስዝኣተዉ ኣብ ባንግላዴሽ ናይ ካቶሊካዊት ቤተ ክርስትያን ጳጳሳት ተቐቢሎም ከም ዘዘራረቡን ቃል ምዕዳን ከም ዝለገሱ ናይ ቅዱስ መንበር ዜናን ክፍሊ ማሕተሙን መግለፂ ኣፍሊጡ። ናይ ሎም ዕለ 25 ክልተሸሕን 26 ዓመተ ምሕረት መደብ ፈነወናር ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ኣብ ካስተል ጋንዶልፎን ኣብ ዝተኻየደ ዓውደ ጉባኤ ኮንፌደሬሽን ትካላት ረድኤት ካሪታስ ዘመሓላለፎ መልእኽቲ ርእሰ ሊቃነ ጳጳሳት ቤኔዲክቶስ መበል 16 ኣብ እዋን ርእሰ ሊቃነ ጵጵስናኦምን ድሕሪ ካብ ናይ ተኸታሊ ቅዱስ ጴጥሮስ ስልጣኖም ብፍቃዶም ምልቃቕን ብግሊ ኣብ ዘዕረግዎ ምስዋዕተ ቅዳሴ ዘቕረቦ ስብከታት ብቤት ማሕተም ሃገረ ቫቲካን ንንባ ብከም ዝበቕዐ ካርዲናል ማይክል ቸርኒ ንሰንበት ማያት ባሕሪ 226 ዓመተ ምሕረት ዘመሓላለፎ መልእኽቲ ዕለት 23 226 ዓመተ ምሕረት ብናይ ኪሲሙ ሊቀ ጳጳሳት ሞሪስ ሙሃቲያ ማኩምባ ዝምራሕ ጉባኤ ካቶሊካውያን ጳጳሳት ኬንያ ዘውፅኦም መግለፂ ልኡከ መንግስቲ ኣውስትራልያ ብቅዱስ መንበር ምስ መስራቲ ተቋም ቁጠባን ሰላምን ስቲቭ ክሌሌያ ብምትሕብባር ናይ 226 ዓመተ ምሕረት ዓለም ለኻዊ ማሕበሪ ሰላም ወግዓዊ ከም ዝገበሩ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሚ መደብና ምፅናሕኩም ምምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግነ ንዕድም ሰላምታና ይብፅሐኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 በቲ ብካሪታስ ዝፅዋዕ ናይ ኩላዊት ቤተ ክርስትያን ማሕበራት ግብረ ሰናይን ናይ ቤተ ክርስትያን ዝተፈላለየ ማሕበራት ረድኤት ዝሓቁፍ ካሪታስ ኢንተርናሽናሊስ ኣብ ዝተላለወ ብዛዕባ ጥዕና ናብ ዝማኸረ ዓውደ ጉባኤ ብዘመሓላለፎ ናይ ሰላምታ መልእኽቲ ኣብ ወንጌላዊ ክብርታት ዝተሰረተ ክንክን ጥዕናን ምትሕብባርን ክግበር ፃውዒት ያቕርቡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ኣብ ካስተል ጋንዶልፎ ካብ ዕለት 23 ክሳብ ዕለት 25 ዝተኻየደ ዓውደ ጉባኤ ኩለንትናዊ ኣቀራርባ ጥዕና ኣብ ኮንፌደሬሽን ትካላት ረድኤት ካሪታስ ንዝብል ቁም ሓሳብ ዝተወፈየ ኮይኑ ናይ ቅዱስ መንበር ዋና ፀሓፊ ካርዲናል ፔትሮ ፓሮሊን ክታማብ ዝተነብሩ ዘመሓላለፎ መልእኽቲ ንኩሎም ተጋባእያን ምውቅ ሰላምታን መንፈሳዊ ቅርበቶምን ኣረጋጊፆም እቲ ጉባኤ ንሓድሽ ድርኺት ምትሕብባርን ምትሕግጋዝን ኣበርክቶ ዝገብር ክኸውን እፅሊ። ተሳተፍቲ ድማ ኣብ ክብርታት ወንጌል ዝተመርኮዘ ክንክነ ጥዕና ንሕሙማት ንምምሕያሽ ኣብ ዝግበር ፃዕሪ ኣተባቢዖም ቅዱሳት መፅሓፍቲ መብዛሕትኡ ግዜ ንኢየሱስ ከም መለኮታዊ ሓኪም ከም ዘቕርቦ ዘኪሮም ክርስቶስ ንመከራን ውርደትን ተነፅሎን ዘስዕቡ ኣእምራውን ስጋውን መንፈሳውን ፀበባታት ብምፍዋስ ንሕሙማት ጥዕና ከም ዘምፅኣሎም ኣስተብሂሎም ጉሩም ሰብኣውነት ብዝብል ኣርእስ ዝለገሱ ሓደ መልእኽቲ ተወጊሶም ነፍስ ወከፍ ሰብ ዘለዎ ክብሪ ብሰንኪ ህላዊኡን ብእግዚኣብሄር ዝተደለየን ዝተፈጥረን ዝተፋቀረን ብምዃኑ እዩ እንክብሉ ኣረጋጊፆም እቲ ክብርቲ ንነፍስ ወከፍ ሰብ ንውልቃዊ ኩነታት ዝሰግር እዩ ቢሎም ኢየሱስ ጥዕና ብምምላስ ናይ ነፍስ ወከፍ ሰብ ባሕርያዊ ክብሪ ይገልፅን ንደቂ ሰባት ናብ ዘለዓለማዊ ድሕነት ብኣምላኽ የመልክት ከም ዝበሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ኣብቲዓውደ ጉባኤን እተሳተፉ ኣብ ተልእኾ ቤተ ክርስትያን ኣበርክቶኦም ክቕፅሉ ኣተባቢዖም ንሳ ኣብ መንጎ ሕሙማት ብዘለዋ ህላዊ መንግስቲ ኣምላኽ ትእውጅ ድሕነት ረቂቕ ሓሳብ ኣይኮነን እንታይ ደኣ በቶም ዝሳቀዩ ቁስሊ ናይ ምፍዋስ ጭቡጥ ተግባር እዩ ዝጅምር ቢሎም እዮ ካሪታስን መሻረክቱን ንኣዝዮም ዝፅገሙ ርህራሃይን ሰናይን እግዚኣብሔር ንምምፃእ ዝዓለመ ክኸውን ዘለዎም ተስፋ ገሊፆም መልእኽቶም ከምዝዛዘሙ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ቤኔዲክቶስ መበል 16 ኣብ እዋን ርእሰ ሊቃነ ጵጵስናኦምን ድሓር ካብ ናይ ተኽታል ቅዱስ ጴጥሮስ ስልጣን ብፍቓዶም ምልቃቕን ብግሊ ኣብ ዘዕረግዎ ዝነበር መሰተ ቅዳሴ ዘቕርቦ ስብከታት ጎይታ ብኢዱ ይሕዘና ብዝብል ኣርእስቲ እኩበ ሕታም ብቋንቋ እንግሊዘይና ንንባብ ከም ዝባቅሐ ዜና ቫቲካን ኣፍሊጡ ሓድሽ ናይ እንግሊዘይና ሕታም ጎይታ ብኢዱ ይሕዘና ብዝብል ኣርእስቲ ቤኔዲክቶስ መበል 16 ኣብ እዋን ርእሰ ሊቃነ ስናኦምን ብፍቓዶም ካብ ናይ ተኽታል ቅዱስ ጴጥሮስ ስልጣኖም ምልቃቆምን ብግሊ ኣብ ዘዕረግዎ ዝነበር መሰተ ቅዳሴ ዘቕረብዎ ዘይተሓትመ ስብከታቶም ቤት ማሕተም ሃገረ ቫቲካን ንንባብ ከም ዘብቅዖን እዚ ድማ ድምፂ ጆሴፍ ራትሲንገር ከም ሰባኺ ናይ ቴዎሎጊያ ሊቅን ጓሳን ከም ብሓድሽ ንክስምዑ ዘኽእሎም ምዃኑ ዝሓብር ዜና ቫቲካን ኣስዒቡ እዛ መፅሓፍ እዚኣ ፈለማ ብቤት ማሕተም ቫቲካን ጎይታ ብኢዱ ይሕዘና ብዝብል ኣርእስቲ ካብ 2005 ክሳዕ 2017 ዓመተ ምሕረት ኣብ ዘሎ እዋን ኣብ ወቅትታት ምጽኣት ዓብዪ ጾምን ከምኡ እውን ኣብ በዓለ ትንሳኤ ተዋህበ ስብከታት ብቋንቋ ጣልያን ዝተሓትመ ኮይኑ ብሪካርዶ ቦላቲ ሉካ ካሩዞን ኣባ ፌደሪኮ ሎምባርድን እተሰናደወ ሊቀ ጳጳሳት ጆርጅ ጋይንስወይን ናይ ርእሰ ሊቃነ ጳጳሳት ቤኔዲክቶስ መበል 16 ናይ ግሊ ፀሓፊ ነበር ዝደረስዎ መቅደምን ከምኡ እውን ብኣቦ መንበር ቫቲካን ማሕበር ጆሴፍ ራትዚንገር ቤኔዲክቶስ መበል 16 ኣባ ሎምባርዲ መእተው ዝሓዘት መፅሓፍ ምዃና ዜና ቫቲካን ኣፍሊጡ እቲ ስብከታት ቤኔዲክቶስ መበል 16 ምስ ጳጳሳዊ ቤትን ሓሓሊፉ ምስ ኣጋይሽን ዘዕርጎ ኣብ ዝነበሩ ናይ ብሕት ምሰተ ቅዳሲ ዝለገስዎ ኮይኑ ርእሰ ሊቃነ ጳጳሳት ኣብ ዝነበረሉ እዋን ድሒሩ ድማ ብፍቓዶም ካብ ናይ ተኸታል ቅዱስ ጴጥሮስ ስልጣኖም ምስ ሓደጉ ከም ልሂቅ ርእሰ ሊቃነ ጳጳሳትን ኣብቶም ብግሊ ኣብ ዘዕርጎዎ ዝነበር ምሰተ ቅዳሲ ዝለገስዎ ገሊኡ ኣብ ቤት ጸሎት ሓዋርያዊ መንበር እንከለውን ድሓር እውን ኣብ ልሂቅነቶም ኣብ ሃገር ቫቲካን ኣብ ዝርከብ ገዳመ እመ ኣምላክ ኣብ ዝነበሩሉ እዋን ኣብ ዘዕረጎ ናይ ግሊ መሰተ ቅዳሴታት ዘስምዖ ስብከታት ኣብ ሓደ ጠርኒፉ ዘቐርብ መፅሓፍ ከም ዝኾነን ብርግፅ ኣብ ናይ ብሕቲ መስተ ቅዳሴ ዝለገስዎ እውን እንተነበረ ንዕምቆትን ትሕትናን ቤኔዲክቶስ መበል 16 ክትርኢ ዝገብር መስኮት ዘርህውን ወትሩ ቅዱሳት መፅሓፍቲ ብሓድሽ መገዲ ናይ ምንባብ ብቕዓቶም ዝገልፅን ንእምነትን ጸሎትን መዓልታዊ ክርስትያናዊ ህወትን ብርሃን ዘቐርብ መፅሓፍ እውን ምዃኑ ዜና ቫቲካን ይሕብር ገጻት ናይታ መፅሓፍ እውን ጆሴፍ ራትዚንገር ከመይ ገይሮም ኣብ ማእከል እምነቶም ዘይጭበጥ ወይ ረቂቕ ምክንያት ዘይኮነስ ምስ ክርስቶስ ዘለዎም ናይ ግሊ ርክብ ዝምስክር እዩ ኣብ ስብከት ርእሰ ሊቃነ ጳጳሳት ቤኔዲክቶስ መበል 16 ደጋጊሞም ናብ ምስጢር እቲ ንሕዝቡ ዘሰኒይን ዝድግፍን ብኢሉ ዝሕዞን ጎይታ ይምለሱ እቲ ኣርእስቲ ንባዕሉ ንዚ ግንዛብ እዚ ዝገልጽ ኮይኑ ክርስትያናዊ ህይወት ብሕታዊ መገዲ ዘይኮነስ ብህላወን ምሕረትን ኣምላኽ ዝምራሕ ጉዕዞ ምዃኑ ዘረጋግጽ እውን እዩ እቲ እኽብካብ ኣብ መንጎ ቴዎሎጊያውን መለኮታዊ ዕዮኦምን ኣብ መንጎ ጉስነታዊ ኣገልግሎቶምን ዘሎ ቀጻልነት እውን የጉልሕ ኣስተንትኖኦም በቲ ርእሰ ሊቃነ ጵጵስናኦም ዝልለይሉ ዝነበረ ግሉጽነትን መንፈሳዊ ዕምቆትን ማእክልነት ክርስቶስን ምልኩት እዩ ካርዲናል ማይክል ቸርኒ ንሰንበት ማየት ባሕሪ 2026 ዓመተ ምሕረት ኣብ ዘመሓላለፎ መልእኽቲ ሎሚ ባሕሪ ብውጥረት ዘይውሕስነት ውግእን ፍርሐን እናተለለየ ኣብ ዝኽደሉ ዘሎ እዋን ሎሚ ብሓብቲ ማያት ባሕሪ ዝመሓደሩን ባሕሪናታትን ዘጋጥሞም ዝተሓላለኸ ብድሆታት የጉልሑ ዓመት ትመፀ ኣብ ካልኣይ ሰንበት ወርሒ ሓምለ ኣብ መላእ ዓለም ዝርከባ ኣብያተ ክርስትያን ሰንበት ማያት ባሕሪ ንባሕሪናታትን ስድራ ቤቶምን ንምፅላይ ዝተወፈየ መዓል ሓንቲ የኽብራ ኣብ 226 ዓመተ ምሕረት መዓልቲ ማያት ባሕሪ ኣብ ዕለት 12 ሓምለ ዝወደቐ ኮይኑ ወደባት ተስፋ ቤተ ክርስቲያን ጎን ጎን ባሕሪናታት ብዝብል ቁም ሓሳብ ዝምራሕ ምዃኑ ዝሓበረ ዜና ቫቲካን ኣስዒቡ ናይ ኩለንተናዊ ሙሉእ እሁድ ሰብኣዊ ዕቤት ኣገልግሎት ዝሓሊ ናይ ቅዱስቲ መንበር ላዕለዋይ ቤት ጽሕፈት ህየንተ ካርዲናል ማይክል ቸርኒ ንሰንበት ማያት ባሕሪ ኪኖ ጽዕነትን ንግድን ሰብኣዊ ወጅሂ ባሕሪ ብዝብል ኣርእስቲ መልእኽቲ ከም ዘመሓላለፉ ኣፍሊጡ ህየንተ ካርዲናል ቸርኒ ኣብ መልእኽቶም ዓለም ከመይ ጌራ ኣብ ባሕርታት ቀላያት ሩባታትን መስመራት ማይን ጽጋዕተና ኮይና ከም እትቕጽል ኣጉሊሖም ይኹን እምበር ኣብቶም ብድሕሪ ናይ ባሕሪ ንግዳዊ ንጥፈታት ዘለዉ ወጅህታት ማለት ኣብቶም ስርሖም ምስ መስመራት ማይ ዝተኣሳሰር ልዕሊ 1.8 ሚልዮን ሰባት የተኩር ስለዚ ብዙሓት መናብሮታትን ማሕበረሰባትን ኣባይቲ ስድራን ኣብዞም ደቂ ተባዕትዮን ደቂ ኣንስትዮን እዮም ዝምርኮዙ ካርዲናል ቸርኒ ቅልውላው መጻብቦ ሆርሙዝ ወዲ ሰብ ኣብ ባሕርን ኣብ ምስ ማያት ባሕሪ ኣብ ዝተተሓሓዘ ጉዳያት ዝሰርሑን ክሳብ ክንደይ ከም ዝምርኮዝ ንዓለም ዘዘኻኽር እዩ እንክብሉ ኣጽኒዖም ብምምልካት ስለዚ ድማ እያ ኣብ ሰንበት ማያት ባሕሪ ካቶሊካዊት ቤተ ክርስቲያን ነዞም ደቂ ተባዕትዮን ደቂ ኣንስትዮን ብዝሰርሕዎ ስራሕ ወይ ብዘጓዓዝዎ ኣቑሑ ጥራይ ዘይኮነስ ብመልክዕን ምስልን ኣምላኽ ዝተፈጥሩን ዘይግሃዝ ክብሪ ዝተዓደሉን ሰብኣውያን ኣካላት ጌራ ትዝክሮም ምቢሎም ነፍስ ወከፍ ሰራሕተናታት ባሕሪ ወይ ባሕረይና ክርአ ክኽበርን ክንክን ዝግብኦ ዛንታታት ኣለዎም ይብሉ ይኹን እምበር እቲ ንነዊሕ እዋን ህዝብታትን ኣሕዛብን ዘራኽቢ ባሕሪ ብውጥረት ዘይውሕስነት ውግእ ከምኡ እውን ብፍርሕ እናተለለየ ይኸይድ ስለ ዘሎ ንሰራሕተናታት ባሕሪ ገና ዘይርጉፅነት ከም ዘጋጥሞም ካርዲናል ቸርኒ ኣመልኪቶም ሰራሕተናታት መርካብ ነቲ ማይ ዘስዕቡ ሓደጋታት ክገጥምዎ ጥራይ ዘይኮነስ ሳዕቤናት ግጭት እውን የጋጥሞም ኣሎ ማለት ሕፅረት መግቢ ማእሰርቲ ፍርሕን እዚ ለውጥ እዚ ካብ ሕብረተሰብ ብሓፋሽ ዝንፅሎም ካብ ስድራኦም ተፈለዮም ዝፀንሕሉ ግዜ ከምኡ እውን ስምዒታዊ ድኻሞም ኣዕብይዎ እዩ ብእደ ጥበብ እውን ከይተረፈ ብዙሓት ዝያዳ ተነፅሎ ይስምዖም ኣሎ ምክንያቱ ናይ ደቂ ሰባት ባሕርያዊ ምቅርራባት እናነከየ ይኸይድ ኣሎ ስራሕተናታት ባሕሪ ዋሕዲ ኣባላት ስራሕተናታት የጋጥሞም ኣሎ ኣብ ገማግም ባሕሪ ዝፀንሕሉ ግዜ እናሓፀረ ቀጻሊ ፀቕጢ የጋጥሞምን ፅኑዕ መደባት ዕዮ ዘለዎም ይኾኑ ኣለው የግዳስ ከምቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብታ ጉሩም ሰብኣውነት ዘርእስቲ ዓውዲ መልእኽቶም ዘብርህዎ ሰብኣዊ ክብርን ናፅነትን ክዕቅብ ኣለዎ ስለዚ መርከብ ናይ ፅምዋ ተነፅሎ ወይ ሸለልትነትን ሰባት ጎንን ጎን ዝነብሩላ ዘመናዊት ባቢሎን ዘይትረኣየሉን ዘይትሰማምዓሉን ቦታ ክትከውን ፈፂማ የብላን ይብሉ ኣብ ባሕሪ ዝነበር ሂወት ግና ኣብነት ናይ ዝተፈላለየ ኣሕዛብን ባህልን እምነትን ዘለዎም ሰባት ብሕውነትን ምትሕግጋዝን ምክብባርን ዝነብሩ ክኸውን ይኽእል እዩ ባሕሪ ንደቂ ሰባት ቤተይና ኮይኖም ክስምዖም ዝገብር ክኸውን ኣለዎ ውቅያኖሳት ንሰባት ኣይፈላለዩን እንታይ ደኣ ዘራኽቡ ምዃኖም ነዚ መንፈስ እዚ ክምህሮም ከም ዝኽእል ኣጉሊሖም ካቶሊካዊት ቤተ ክርስቲያን ንነፍሲ ወከፍ ሰራሕተና ባሕሪ በይኖም ወይ ዝተረስዑ ከም ዘይኮኑ ንምዝኽ ኻር ትሰርሐ ኣላ ብጀካዚ ውቅያኖሳት ናይ ንግዲ መስመራት ጥራይ ዘይኮኑ ሰብኣዊ ፍጥረት ክከናኸንዎም ብሓላፍነት እተዋሃቦም ፍጥረት ኣምላኽ እዮም ኮይኑ ግና መስመራት ማይ ብብከላን ዕንወት ከባብን ምዝመዛን ይሳቐ ኣሎ ኣስታት 88 ሚእታዊ ገጽ ባሕሪ ብጉሓፍ ፕላስቲክ ዝተበከለ እዩ ኣብ 218 ዓመተ ምሕረት ዳርጋ 90 ሚእታዊ ናይቲ ኣብ ዓለም ዘሎ ቀረብ ዓሳ ተመዝሚዙ እዩ እዚ ግን ናይ ባሕሪ ሂወት ወይ ናይ ባሕሪ ሰራሕተናታት ፀገም ጥራይ ኣይኮነን ከምቲ ካርዲናል ቸርኒ ዘስመርሉ ውቅያኖሳት ምስ ዝሳቐዩ ወዲ ሰብ ምስኦም ሓቢሩ ይሳቐ ሂወት ባሕሪ ምሕላው ስነ ምግባራውን ዘላቕን ኣሰራርሓ ምድንፋዕ ክብርን ሓድነትን ሰራሕተናታት ባሕሪ ምክልኻል ከምኡ እውን ንባሕረናታትና ናይ ምሕብሓብ መንፈስ ዓለማዊ ተሓታትነት ምምዕባል ናይ ኩሉ ሓላፍ حلفنت ايو بيتا كريستيان اون كابزي حلفنت زير حقتي كتكون اي تخيلن ايا انتاي دعا مسو سرحتيناتات بحرن بحريناتاتن كتقرب اللوة ناب جالعبو كتعطو كتسني كتسمع كتتسانانا كبر دك سبات كتكلاخل اب مونغو هبوبولاتات هيوات دك سبات دمع روي ملك تتسفن غزان كتكون ايا تتعوي عب بيتا كريستيان نظام دك تبعاتيون دك نستيون زي توفيو كحناتن أغل قلتن أبيلا نزي نوحتو في تحوية قصنة بحري كتقدسلو تخيل إيا زي دما نفسوها كف بحرينا قفاف حسا بحبت ما تتمحادرتي سرحتنا مرخبوش تهاجر دما كم زكارون واقا خمزو وحابو من بينام كم زيكوانو أبي مزق خار زي تقرأ إيو انكبلو كاردينال تشيرني زي محلال فمال أختي إيزازمو زي زينا فاتيكان ايو كاتوليكان باباسات كينيا ابي وطريق سباتن عبي زخيت زولو شلرتناتن اتا حقر زقات ما زولو قبر قباو بدهوتاتن سكفتان بمقلات نا خبر هيوات سب فتحن حقر عوزاتن داك ماي توفاينت كقبار تاوعيت كم زقرابو زينا فاتيكان افليتو الات سلان سلستان سنك لتشانو سلان شدستان عمد محرات بابو منبر ناي سيكم لك باباسات موريس محاتيا مكومبا زمرح قباي كاتوليكان باباسات كينيا أبي زوج أم مغلتي كلهم تلاتة حبرة سب دمت هزبي كسمعون سبعو كبرتنا محلو بحبار كعيون تمحطينهم اتومن باباسات ندي كريستوس أنا جنا هيوات ببزحم انت كراخبو إيا زمت أكو زبل بمدكاس بمر آياتات شوية حدقاتات مكاين كوم أون نبزحات أباي تصدرا أبي حزن زاقوهي كالفت عميتات زتقف زلو هيوات أزيو كم زحزنو مغاليتهم ناي لعلواتن حيالاتن ترازي كونس هيوات كلهم كيناويان أقداسي إيو بموبال نمانقستي فرداو أكال هزباو بايتو زوباتات ولدي مراح تحيمانوت كومو أون ناي تكالات تقلات كبرات نفس وكفسب أبما أكال هاقراوي هيوات كنبرو دما كمتماحات أنو زينا فاتيكان مغلتي قباية باباسات كينيا تقيسو يمالاخت باباسات كينيا كابعلت عصر تشوعة تحملك ساعلت إسران شدوستان حملك لتشعن إسران شدوستان عمتا محرات أب نايروبي أبزركا بكاتوليكاو منبرت باب مبراق أفريكا مبال إسران حادن حفشاو قبائي باباسات مبراق أفريكا كتا انقد مغانا حبيرام تي أخيبا أب تحتي ناي حقرات مبراق أفريكا قبائي باباسات قعزو سينوداون نت مسمان ساعات دلدل ناي حبرات تسفا فتحن تبق محدران مخنات بزبل قوم حساب مرح زكايد قبائي كابمال مبراق أفريكا زمزو العلي ميتن سالسان باباساتن كحناتن أبالات سبو فيه هواتن زراغ بكم زخوون تصبيت يكبر توم باباسات نتفتسامة نايت أقاها موت كومو اون زوباو حدنات مدلدال أمنات نمعماق أب مونغو محبراون كتباون بدهوتا تزقات ممان ساعتن محبر سباتن ناي بيتا كريستيان قسنة تاو تل أخونا محداس أقات عمي انكبلو خمزقالات اوان كلوم كاتوليكاويان سنناي دلت زلوام سباتن بسعولوتن تساعتفون نتا أخيبا كدقفو تاوعيت كم زاقربو زينا فاتيكان مغلت قبايا باباسات تقيسو يحبر أبك أربع وان زقات أما فتساميتات نعبي أبيات تمهرتن بارا حويسو أب أتوميشي أب سنة تمهرتن معكر زقات أما زحزن بارا مدك أستما هارو حويسو أب زحبو مغلت بمزكار نتوم التوغدو أبايت صدراك أربطوم بمرققات اتوم بزي زقات أما حدقات تتنكفو قلوم تمهرتي ن وخد سبعة وهنتات كخوان كم زلا وزقولح أيو بيلعام زي زحزن في تعميتات زي أب سبعة ون سنة مقبراون أسرع رحى عم يقلك لولا مهلا وزر أيو أبيات تمهر تدمع قلعو على فنتن ميجت النهوات أخبرتن زمهارو البطة كخوان الله وانقبلو أقولحام نولدي أب التعب بيادكم زلا وام أقدس جدا عندنا كمالسو أب أبيات تمهرتي دول دول مخرن مكتصارن مدبات كقبرس اوعيت اقريبهم بتوساخ اون بزعبا اتي اب ممحدار تمرتاوي تكالات اب امنة التمسرطة دقاف زقرب اكالات بقرب موقعد كمزة تحساسبهم دما قليصهم حلفنت زسمو عمزيقاتات نمو معبال منفساون سنمقبارون سلطانا ادلاي مخوانو اتنعهم كمزة الزخاخرو ناي كينا قبايا باباسات مقلس تاقس زينا فاتيكان يحبر እቶም ጳጳሳት ኣብ ዝቐረባ እዋን ኣብ ናይሮቢ ኣብ ዝርከብ ካቴድራል ኩሎም ቅዱሳን ዝተኻየደ ጉባኤ ብኣባላት ዓመፅቲ ጉጅለታት ዝተፈፀመ ናዕቢ ኣበርቲዖም ብምኹናን ኣብ ናይ ኣምልኮ ቦታታትን ህዝባዊ ኣኼባታትን ዝወርድ መጥካዕቲ ቅዋማዊ ናፅነትን ማሕበራዊ ስኒትን ኣብ ሓደጋ ከምዝእቱ ኣጠንቂቖም ከምዚ ዝኣመሰለ ተግባራት ንቅዱስ ቦታታት ከም ዘርክስ ገሊፆም ናይ ኣምልኾን ጉባኤን ምጥርናፍን ናፅነት ድማ ዝያዳ ክኽበር ተማሕፂኖም ኣብ መደምደምታ ኬንያ ናይ ምሕዳስን ናይ ምልዋጥን ክእለት ምትእምማን ከም ዘለዎም ብምግላፅ ነታ ሃገር ንኣማላድነት ቅዱስ ድንግል ማርያም ሕድሪ ብምሃብ ካቶሊካዊት ቤተ ክርስትያን ፍትሕን ሰላምን ምይይጥን ሓበራዊ ጥቕመን ንምድንፋዕ ምስ ህዝቢ ኬንያ ሓቢራ ክትጓዓዝ ዘለዋ ቆራፅነት ደጊሞም ከም ዘረጋገፁ ዜና ቫቲካን መግለፂ ጉባኤ ጳጳሳት ኬንያ ጠቒሱ የመላኽት። ሎከ መንግስቲ ኣውስትራልያ ኣብ ቅዱስ መንበር ምስ መስራት ተቋም ቁጠባን ሰላምን ስቲቭ ክሌለያ ብምትሕብባር ብዛዕባ ዓለምለኻዊ ሰላምን ኣብ ክንዲ ኩናት ኣብ ሰላም ብኸመይ ወፍሪ ከም እትገብርን ሓበሬታ ምርካብ ኣገዳስነቱ ዝገልጽ ናይ 2026 ዓ.ም ዓለምለኻዊ ማሕበር ሰላም ከም ዘእንገደ ዜና ቫቲካን ኣፍሊጡ። ንዝሓለፉ 12 ዓመታት ኣብ መላእ ዓለም ሰላም እናተበላሸወ ከም ዝመፀን ዝያዳ ሃገራት ኣብ ግዳማ ኣብ ግጭታት ተዋፊረን ከም ዘለዋን ኣብ መንጎ 2018 2025 ዓመተ ምሕረት ቁፅሪ መጥካዕቲ ሰብ ኣልቦ ነፈርቲ ልዕሊ 11.5 ወሰኺ ከም ዘርኣየን ካብ 2007 ዓመተ ምሕረት ጀሚሩ ድማ ቁፅሪ ኣብ ውሽጣዊ ውግእ ዝመፁ ሰባት ብ6 ዕፅፊ ክብ ከም ዝበለ ሳላ ዓለምለኻዊ መዕቀኒ ሰላም ክፍለጥ እንከሎ ኣካል ተቋም ስንቁጠባን ሰላምን ዝኾነ መስራትን ፈፃሚ ኣቦ መንበርን ስቲቭ ኪለለያ ሰባት መንግስታትን ሃገራትን ኣብ ዓለም ንሰላም ብጭቡጥ ክሰርሑ ዘድልዮም ሓበሬታ ንምሃብ ኣሚቱ ነዚ መዕቀኒ ዝፈጠረ ገለ ሰባት እዚ ንምንታይ ኣገዳሲ ምዃኑ ይግረሙ። ንሓደ ነገር ክትዕቅኖ እንተዘይክኢልካ ግን ብሓቂ ክትርድኦ ትኽእል ዲኻ እንክብል ንዜና ቫቲካን ኣብ ዝሃቦ መግለፂ ሕቶ የቕርብ። ንመጀመርያ ግዜ ኣብ 2007 ዓመተ ምሕረት ዝተጀመረ ዓለማዊ ማዕቀኒ ሰላም ኣብ ዓለምና ንመዐቀኒ ዓለማዊ ሰላም ዝምልከት ኣገዳሲ መፅናዕቲ ዝገብር ኮይኑ 3 ምድባት ኣኪቡ ሙሉእ መዕቀኒ ይፈጥር። ወታደራዊ ምትእስሳር፣ ቀጻሊ ግጭት ከምኡ እውን ውሽጣዊ ድሕንነትን ጸጥታን። ቅድሚ ዓለማዊ መዕቀኒ ሰላም ንሃገራት ብሰላም ዝዝርዝር ደረጃ ዝሓለወን ኩሎ መርያዊ መዕቀኒ ኣይነበረን። እዚ ግቡእ መለክዕ እንተዘይሓልዩ ተግባርካ ዕላማኻ ንምዕዋት ወይ ይሕግዝ ድዩ ይዕንቅፍ ብኸመይ ትፈልጥ? ስለዚ ብዘይ መዕቀኒ ክትፈልጥ ኣይትኽእልን ኢኻ ይብል ልኡከ መንግስቲ ኣውስትራልያ ኣብ ቅድስቲ መንበር ኪት ፒት ዕለት 22 ሰነ ኣብ ሮማ ናይ 2026 ዓመተ ምሕረት ዓለምለኻዊ መዕቀኒ ንምቕራብ ኣብ ዘዳለወሉ እዋን ክሌልያ ኣብ ዝሓለፈ 19 ዓመታት ናይ ዓለማዊ መዕቀኒ ሰላም ኣገዳሲ ዕዮ ከም ዘጉልሕን ጭብጥታት ኣብ መላእ ዓለም ቁፅሪ ግጭታት ከም ዝወሰኸ ዝገልጽ ኮይኑ እቶም ኣስራት ድማ ውግኣት ብኸመይ ከም ዝዛዘሙ ለውጢ ከም ዘርኣየ ኣመልኪቱ ኣብ ሰብዓታት 23 ሚእታዊ ብስምምዕ ሰላም ኣብ ምዝዛም ከም ዝበፅሐን ድሕሪ 10ታት ዓመታት ኣብ 2010ታት እዚ ናብ 4 ሚእታዊ ከም ዝወረደ ይሕብር። ስለምንታይ ከምኡ ኮይኑ ስለምንታይ ከ ሎሚ ኣብ ዓለም ብዙሕ ግርጭታት ኣሎ? ክሌልያ ንዜና ቫቲካን ኣብ ዝሃቦ መግለፂ ሕቶ ብምቕራብ ብርክት ዝበሉ ዝፀንሑ ንኣሽቱ ናይ ደረጃ ግርጭታት ከም ዘለውን ሓደሓደ ግዜ ድማ ዓበይቲ ክኾኑ ከም ዝኽእሉን ኣስተብሂሉ እቲ ግርጭታት ደው ከነብሎ እንተዘይክኢልና ብስነ መጎት ቁፅሮም ክዓቢ እዩ ቢሉ ሓደ ካብቲ ሎሚ ኣብ ኩናት ዝዝውተር ዝነበረ ኣፅዋር ምስቲ ቅድሚ 10ታት ዓመታት ዝነበረ ክነፃፀር እንከሎ ብቐዳምነት ሰብ ኣልቦ ነፈርቲ ይጥቀስ። እዚ ኣፅዋር እዚ ከዓ ግጭታት ካብቲ ዓለም ክትቕፅሎ እትኽእል ንላዕሊ ቀልጢፉ ዝካየደሉ መገዲ ቀይርዎ እዩ። ንድሕሪት ምእንቲ ከይተንቆልቁል መንግስታት ግጭት ኣብ ቁጠባኦምን ኣብ ዜጋታቶምን ከምኡውን ኣብ ዓለምለኻዊ መድረኻት እንታይ ፅልዋ ከም ዘሕድር ብጥንቃቐ ከምርምሩ ከም ዘድሊ የጉልሕ። بتوساخي كاب بارونت بحرك سا حدمي تاويت نايتي أبو تدر نزوت غنزة بتراي إيو نحنس السلام زو البيلو سبسرحو أستوعلو نتي ألامان موقع زد لقزي كاب حدم عالتي ناب كالي إيت كينك كيجيرو إيو تساقام سب البونفرتي سنمك براوي إيو بزي سبعو قصوصر ناي مقتال كالت زهب إيو إزي إدات بابزي نسبعو مداي كونات يوقدو إزد ما حدم افتح بمتن كافتراي هيوات كال سب المقتال زق على لا إيقابرو بزي سبعو تقال كام مقتاو سب سرحو أستوعلو متلال ديو فاتيرو وي ناي حاسوت إواتاو مخانو زفلات مقدي إيالو انكبل اتنقيقو ازي مالت سلاماويان سبات علاما كخونون هيواتك عنون يقل مالت ايو منغستات سلام نممتصا بخامي حبرات كمزفطرو كفلتو كمزلوو مغاليصو مسرات تقوام قطبان سلام كمزغلصو مفتح ازي خلو منغستات ابوغ وفري كتقبرو يخلو ايام ازيقن سلام اي فترن سبات اب سلام مزوافرو سلام كركب يكال نزن مفتصام سلستا چبوت مالت قدامي زيادة سنميلاو كلي او ركب كالا اي اب كبابي زلو قجتات كنفتحون كلنا كريتاتات كنردعون كنفتحون زلو اقدا سنات سالساي من نبابرو سبات من محياج زبلو مقدتات اقريبو سبات كنتات من نبابرو ام كمحايش مهلاو انتر ايوم نمانقستي كواغو وي كقلبتو وي كعالو دلا يبلو من انكبل يرقاقت يخنم بار تي حبريتاو وي چبتتات أبمو دعدا أتمات راب برحان كمزيلو زحبر أيكونن بانتعارو قادة عاس تسفا كمزيلو زغول لح إيو تسفا دك سب كلاتنا بعدتات سلا نحلف بزحات كاب زنحاقرات زيعتن أبزحالف وانات نغزع رأسن زيتن كفا مخانن زعامنال زنبربوتا كمزيكونا خنزبا بمقعالن تسفا كنراكب نخيل إنا إلى أعمل لومي إذا عالم لغات سلام كم زادليا أستبحي لهم رسالي كان باباسات ليون مبر قصر تربعته إن سلام ميييتن عمز عدون مبالم بترقاقام زقربوت ساوعيت سلام أب ممتعات سبوت قداء اللو أب زقوانزي نبيات سلام يدليونا كم زلو أعمل إيه كم دالاي لاما ديزموند توتو نيلسون مانديلا زا امسلو نايكرم سبات حجي مسانا يلون رساليك انا باباسات ليون نزي باترزي كالعلو كم زغلو امن اي سلازي بحاكي نبي سلام كخونو دما ملو بملو كتباب عم ادالي انكبل مسراتي تقوام كتبان سلامن ستيف كليليا نزينا فاتيكان زحابا مغلسي يزازم
1: مصر ساليك أنا باباسات بحبرات نبقعاز مقدوس أبوناون أبتل خوم ندقفهم سلام تسفى لكسي مقدوس أبونا ندقفهم مقدوس بيتروس أو لكسي نمازوت نبزيز سعب مربب حبريتا نبتو www.netby Ovolo di San Pietro Natbi VA
0: Yitbarak Jesus Christos Laudetur Jesus Christus

ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ነቐርባ። ናይ ሎሚ ዕለት ስራሕ 5 ሰነ 2026 ዓመተ ምሕረት ናይ ርእሰ ሊቃነ ጳጳሳት ሊዮን መበል 14 መራ ፍጻሜታት ርእሰ ሊቃነ ጳጳሳት ሊዮን መበል 14 ናይ ዓንቅፅ እምነት ዝሓሊ ናይ ቅዱስ መንበር ዓለ ቤት ፅሕፈት ህየንተ ካርዲናል ቪክቶር ማኑዌል ፈርናንደዝ ኣብ ሜክሲኮ ናይ ከተማ ሜክሲኮ ሜትሮፖሊሳዊ ሊቀ ጳጳሳት ካርዲናል ካርሎስ ኣጉር ራይተስ ኣባላት ሊቀ መናብርት ቤት ምክሪ ጉባኤ ጳጳሳት ኤውሮፓ ናይ ማልታ ወታሃደራዊ ስርዓት ልዑልን ዓብይ መምህርን ልዑልነቶም ሓውጆን ቲሞቲ ዱንላፕን ኣሰናይቶምን ኣባላት መራሕነት ጉባኤ ጳጳሳት ፈረንሳ ኣብ ዩክሬን ናይ ቅዱስ መንበር ሃዋርያ ልኡኽ ናይ ማርታና ስዩም ሊቀ ጳጳሳት ቪዝቫልዳስ ኩልቦካስ ኣባላት ፌደሬሽን ንሕምባስ ኢጣልያ ቅድሚ ፍርቂ መዓልቲ ተቐቢሎም ከም ዘዘራረቡን ድሕሪ ቀትሪ ድማ ንጠቕላሊ ቤት ፅሕፈት ሲኖዶስ ጳጳሳት ንሃዋርያዊ ውሕደት ሃገረ ቫቲካን ምስዝኣተዉ ኣብ ባንግላዴሽ ናይ ካቶሊካዊት ቤተ ክርስትያን ጳጳሳት ተቐቢሎም ከም ዘዘራረቡን ቃል ምዕዳን ከም ዝደገሱ ናይ ቅዱስ መንበር ዜናን ክፍሊ ማሕተሙን መግለፂ ኣፍሊጡ። ናይ ሎም ዕለ 25 ሰነ 2026 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብቲ ኣብ ካስተል ጋንዶልፎን ኣብ ዝተኻይደ ዓውደ ጉባኤ ኮንፌደሬሽን ትካላት ረድኤት ካሪታስ ዘመሓላለፎ መልእኽቲ ርእሰ ሊቃነ ጳጳሳት ቤኔዲክቶስ መበል 16 ኣብ እዋን ርእሰ ሊቃነ ጵጵስናኦምን ድሕሪ ካብ ናይ ተኸታሊ ቅዱስ ጴጥሮስ ስልጣኖም ብፍቃዶም ምልቃቕን ብግሊ ኣብ ዘዕረግዎ ምስተ ቅዳሴ ዘቕርቦ ስብከታት ብቤት ማሕተም ሃገረ ቫቲካን ንንባ ብከም ዝበቃዐ ካርዲናል ማይክል ቸርኒ ንሰንበት ማያት ባሕሪ 2026 ዓመተ ምሕረት ዘመሓላለፎ መልእኽቲ ዕለት 23 ሰነ 2026 ዓመተ ምሕረት ብናይ ኪሲሙ ሊቀ ጳጳሳት ሞሪስ ሙሃቲያ ማኩምባ ዝምራሕ ጉባኤ ካቶሊካውያን ጳጳሳት ኬንያ ዘውፅኦም መግለፂ ልኡከ መንግስቲ ኣውስትራልያ ብቅዱስ መንበር ምስ መስራቲ ተቋም ቁጠባን ሰላምን ስቲቭ ክሌሌያ ብምትሕብባር ናይ 2026 ዓመተ ምሕረት ዓለም ለኻዊ ማሕበሪ ሰላም ወግዓዊ ከም ዝገበሩ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሚ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግነን ዕድም ሰላምታና ይብፅሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 በቲ ብካሪታስ ዝፅዋዕ ናይ ኩላዊት ቤተ ክርስትያን ማሕበራት ግብረ ሰናይን ናይ ቤተ ክርስትያን ዝተፈላለየ ማሕበራት ረድኤት ዝሓቁፍ ካሪታስ ኢንተርናሽናሊስ ኣብ ዝተላለወ ብዛዕባ ጥዕና ናብ ዝማኸር ዓውደ ጉባኤ ብዘመሓላለፎ ናይ ሰላምታ መልእኽቲ ኣብ ወንጌላዊ ክብርታት ዝተሰረተ ክንክን ጥዕናን ምትሕብባርን ክግበር ፃውዒት እያቅርቡ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብቲ ኣብ ካስተል ጋንዶልፎ ካብ ዕለት 23 ክሳብ ዕለት 25 ሰነ ዝተኻይደ ዓውደ ጉባኤ ኩለንተናዊ ኣቀራርባ ጥዕና ኣብ ኮንፌደሬሽን ትካላት ረድኤት ካሪታስ ንዝብል ቁም ሓሳብ ዝተወፈየ ኮይኑ ናይ ቅዱስ መንበር ዋና ፀሓፊ ካርዲናል ፔትሮ ፓሮሊን ክታማ ብዝተነብሩ ዘመሓላለፎ መልእኽቲ ንኩሎም ተጋባእያን ምውቅ ሰላምታን መንፈሳዊ ቅርበቶምን ኣረጋጊፆም እቲ ጉባኤ ንሓድሽ ድርኺት ምትሕብባርን ምትሕግጋዝን ኣበርክቶ ዝገብር ክኸውን እፅልይ። ተሳተፍቲ ድማ ኣብ ክብርታት ወንጌል ዝተመርኮዘ ክንክነ ጥዕና ንሕሙማት ንምምሕያሽ ኣብ ዝግበር ፃዕሪ ኣተባቢዖም ቅዱሳት መፅሓፍቲ መብዛሕትኡ ግዜ ንኢየሱስ ከም መለኮታዊ ሓኪም ከም ዘቕርቦ ዘኪሮም ክርስቶስ ንመከራን ውርደትን ተነፅሎን ዘስዕቡ ኣእምሮውን ስጋውን መንፈሳውን ፀበባታት ብምፍዋስ ንሕሙማት ጥዕና ከም ዘምፅኣሎም ኣስተብሂሎም ጉሩም ሰብኣውነት ብዝብል ኣርእስቲ ዝለገሱ ሓደ መልእኽቲ ተወጊሶም ነፍሲ ወከፍ ሰብ ዘለዎ ክብሪ ብሰንኪ ህላዊኡን ብእግዚኣብሄር ዝተደለየን ዝተፈጥረን ዝተፋቅረን ብምዃኑ እዩ እንክብሉ ኣረጋጊፆም እቲ ክብርቲ ንነፍሲ ወከፍ ሰብ ንውልቃዊ ኩነታት ዝሰግር እዩ ቢሎም ኢየሱስ ጥዕና ብምምላስ ናይ ነፍስ ወከፍ ሰብ ባሕርያዊ ክብሪ ይገልፅን ንደቂ ሰባት ናብ ዘለዓለማዊ ድሕነት ብኣምላኽ የመልክት ከም ዝበሉ ዜና ቫቲካን
ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብቲ ዓውደ ጉባኤን እተሳተፉ ኣብ ተልእኾ ቤተ ክርስትያን ኣበርክቶኦም ክቕፅሉ ኣተባቢዖም ንሳ ኣብ መንጎ ሕሙማት ብዘለዋ ህላዊ መንግስቲ ኣምላኽ ትእወጅ ድሕነት ረቂቕ ሓሳብ ኣይኮነን እንታይ ደኣ በቶም ዝሳቀዩ ቁስሊ ናይ ምፍዋስ ጭቡጥ ተግባር እዩ ዝጅምር ቢሎም እዮ ካሪታስን መሻረክቱን ንኣዝዮም ዝፅገሙ ርህራሃይን ሰናይን እግዚኣብሔር ንምምፃእ ዝዓለመ ክኸውን ዘለዎም ተስፋ ገሊፆም መልእኽቶም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ቤኔዲክቶስ መበል 16 ኣብ እዋን ርእሰ ሊቃነ ጵጵስናኦምን ድሓር ካብ ናይ ተኽታል ቅዱስ ጴጥሮስ ስልጣን ብፍቓዶም ምልቃቕን ብግሊ ኣብ ዘዕረግዎ ዝነበር መሰተ ቅዳሲ ዘቕርቦ ስብከታት ጎይታ ብኢዱ ይሕዘና ብዝብል ኣርእስቲ እኩበ ሕታም ብቋንቋ እንግሊዘይና ንንባብ ከም ዝባቅሐ ዜና ቫቲካን ኣፍሊጡ ሓድሽ ናይ እንግሊዘይና ሕታም ጎይታ ብኢዱ ይሕዘና ብዝብል ኣርእስቲ ቤኔዲክቶስ መበል 16 ኣብ እዋን ርእሰ ሊቃነ ጵጵስናኦምን ብፍቓዶም ካብ ናይ ተኽታል ቅዱስ ጴጥሮስ ስልጣኖም ምልቃቆምን ብግሊ ኣብ ዘዕርግዎ ዝነበር መሰተ ቅዳሲ ዘቕረብዎ ዘይተሓትመ ስብከታቶም ቤት ማሕቶም ሃገረ ቫቲካን ንንባብ ከም ዘብቅዖን እዚ ድማ ድምፂ ጆሴፍ ራትሲንገር ከም ሰባኺ ናይ ቴዎሎጊያ ሊቅን ጓሳን ከም ብሓድሽ ንክስምዑ ዘኽእሎም ምዃኑ ዝሓብር ዜና ቫቲካን ኣስዒቡ እዛ መፅሓፍ እዚ ኣፈለማ ብቤት ማሕተም ቫቲካን ጎይታ ብኢዱ ይሕዘና ብዝብል ኣርእስቲ ካብ 2005 ክሳዕ 2017 ዓ.ም ኣብ ዘሎ እዋን ኣብ ወቅትታት ምፅኣት ዓብዪ ፆምን ከምኡ እውን ኣብ በዓለ ትንሳኤ ተዋህበ ስብከታት ብቋንቋ ጣልያን ዝተሓትመ ኮይኑ ብሪካርዶ ቦላቲ ሉካ ካርውዞን ኣባ ፌደሪኮ ሎምባርድን እተሰናደወ ሊቀ ጳጳሳት ጆርጅ ጋይንስወይን ናይ ርእሰ ሊቃነ ጳጳሳት ቤኔዲክቶስ መበል 16 ናይ ግሊ ፀሓፊ ነበር ዝደረስዎ መቅደምን ከምኡ እውን ብኣቦ መንበር ቫቲካን ማሕበር ጆሴፍ ራትዚንገር ቤኔዲክቶስ መበል 16 ኣባ ሎምባርዲ መእተው ዝሓዘት መፅሓፍ ምዃና ዜና ቫቲካን ኣፍሊጡ እቲ ስብከታት ቤኔዲክቶስ መበል 16 ምስ ጳጳሳዊ ቤትን ሓሓሊፉ ምስ ኣጋይሽን ዘዕርግዎ ኣብ ዝነበሩ ናይ ብሕቲ ምስተ ቅዳሲ ዝለገስዎ ኮይኑ ርእሰ ሊቃነ ጳጳሳት ኣብ ዝነበረሉ እዋን ድሒሩ ድማ ብፍቓዶም ካብ ናይ ተኸታል ቅዱስ ጴጥሮስ ስልጣኖም ምስ ሓደጉ ከም ልሂቅ ርእሰ ሊቃነ ጳጳሳትን ኣብቶም ብግሊ ኣብ ዘዕርግዎ ዝነበር መሰተ ቅዳሲ ዝለገስዎ ገሊኡ ኣብ ቤት ጸሎት ሓዋርያዊ መንበር እንከለውን ድሓር እውን ኣብ ልሂቅነቶም ኣብ ሃገር ቫቲካን ኣብ ዝርከብ ገዳመ እመ ኣምላክ ኣብ ዝነበሩሉ እዋን ኣብ ዘዕርጎ ናይ ግሊ መሰተ ቅዳሴታት ዘስምዖ ስብከታት ኣብ ሓደ ጠርኒፉ ዘቐርብ መፅሓፍ ከም ዝኾነን ብርግፅ ኣብ ናይ ብሕቲ መሰተ ቅዳሲ ዝለገስዎ እውን እንተነበረ ንዕምቆትን ትሕትናን ቤኔዲክቶስ መበል 16 ክትርኢ ዝገብር መስኮት ዘርህውን ወትሩ ቅዱሳት መፅሓፍቲ ብሓድሽ መገዲ ናይ ሞምባ ብብቕዓቶም ዝገልፅን ንእምነትን ጸሎትን መዓልታዊ ክርስትያናዊ ህወትን ብርሃን ዘቐርብ መፅሓፍ እውን ምዃኑ ዜና ቫቲካን ይሕብር ገጻት ናይታ መፅሓፍ እውን ጆሴፍ ራትዚንገር ከመይ ገይሮም ኣብ ማእከል እምነቶም ዘይጭበጥ ወይ ረቂቕ ምክንያት ዘይኮነስ ምስ ክርስቶስ ዘለዎም ናይ ግሊ ርክብ ዝምስክር እዩ ኣብ ስብከት ርእሰ ሊቃነ ጳጳሳት ቤኔዲክቶስ መበል 16 ደጋጊሞም ናብ ምስጢር እቲ ንሕዝቡ ዘሰኒይን ዝድግፍን ብኢሉ ዝሕዞን ጎይታ ይምለሱ እቲ ኣርእስቲ ንባዕሉ ንዚ ግንዛብ እዚ ዝገልጽ ኮይኑ ክርስትያናዊ ህይወት ብሕታዊ መገዲ ዘይኮነስ ብህላወን ምሕረትን ኣምላኽ ዝምራሕ ጉዕዞ ምዃኑ ዘረጋግፅ እውን እዩ እቲ እኽብካብ ኣብ መንጎ ቴዎሎጊያውን መለኮታዊ ዕዮኦምን ኣብ መንጎ ጉስነታዊ ኣገልግሎቶምን ዘሎ ቀጻልነት እውን የጉልሕ ኣስተንትኖኦም በቲ ርእሰ ሊቃነ ጵጵስናኦም ዝልለይሉ ዝነበረ ግሉፅነትን መንፈሳዊ ዕምቆትን ማእክልነት ክርስቶስን ምልኩት እዩ ካርዲናል ማይክል ቸርኒ ንሰንበት ማየት ባሕሪ 226 ዓ.ም ኣብ ዘመሓላለፎ መልእኽቲ ሎሚ ባሕሪ ብውጥረት ዘይውሕስነት ውግእን ፍርሕን እናተለለየ ኣብ ዝኸደሉ ዘሎ እዋን ሎሚ ብሓብቲ ማያት ባሕሪ ዝመሓደሩን ባሕሪናታትን ዘጋጥሞም ዝተሓላለኸ ብድሆታት የጉልሑ ዓመት መፀ ኣብ ካልኣይ ሰንበት ወርሒ ሓምለ ኣብ መላእ ዓለም ዝርከባ ኣብያተ ክርስትያን ሰንበት ማያት ባሕሪ ንባሕሪናታትን ስድራ ቤቶምን ንምፅላይ ዝተወፈየ መዓል
ሓንቲ የኽብራ ኣብ 226 ዓመተ ምሕረት መዓልቲ ማያት ባሕሪ ኣብ ዕለት 12 ሓምለ ዝወደቐ ኮይኑ ወደባት ተስፋ ቤተ ክርስቲያን ጎን ንጎን ባሕሪናታት ብዝብል ቁም ሓሳብ ዝምራሕ ምዃኑ ዝሓበረ ዜና ቫቲካን ኣስዒቡ ናይ ኩለንተናዊ ሙሉእ ውሁድ ሰብኣዊ ዕቤት ኣገልግሎት ዝሓሊ ናይ ቅዱስ መንበር ላዕለ ቤት ፅሕፈት ህያንተ ካርዲናል ማይክል ቸርኒ ንሳምበት ማያት ባሕሪ ኪኖ ፅዕነትን ንግድን ሰብኣዊ ወጅሂ ባሕር ብዝብል ኣርእስቲ መልእኽቲ ከም ዘመሓላለፉ ኣፍሊጡ ህየንተ ካርዲናል ቸርኒ ኣብ መልእኽቶም ዓለም ከመይ ጌራ ኣብ ባሕርታት ቀላያት ሩባታትን መስመራት ማይን ፅግዕተና ኮይና ከም እትቕፅል ኣጉሊሖም ይኹን እምበር ኣብቶም ብድሕሪ ናይ ባሕሪ ንግዳዊ ንጥፈታት ዘለዉ ወጅሕታት ማለት ኣብቶም ስርሖም ምስ መስመራት ማይ ዝተኣሳሰር ልዕሊ 1.8 ሚልዮን ሰባት የተኩር ስለዚ ብዙሓት መናብሮታትን ማሕበረሰባትን ኣባይቲ ስድራን ኣብዞም ደቂ ተባዕትዮን ደቂ ኣንስትዮን እዮም ዝምርኮዙ ካርዲናል ቸርኒ ቅልውላው መፃብቦ ሆርሙዝ ወዲ ሰብ ኣብ ባሕርን ኣብ ምስ ማያት ባሕሪ ኣብዝተተሓሓዘ ጉዳያት ዝሰርሑን ክሳብ ክንደይ ከምዚ ምርኮዝ ንዓለም ዘዘኻኽር እዩ እንክብሉ ኣፅኒዖም ብምምልካት ስለዚ ድማ እያ ኣብ ሰንበት ማያት ባሕሪ ካቶሊካዊት ቤተ ክርስቲያን ነዞም ደቂ ተባዕትዮን ደቂ ኣንስትዮን ብዝሰርሕዎ ስራሕ ወይ ብዘጓዓዝዎ ኣቑሑ ጥራይ ዘይኮነስ ብመልክዕን ምስልን ኣምላኽ ዝተፈጥሩን ዘይግሃዝ ክብሪ ዝተዓደሉን ሰብኣውያን ኣካላት ጌራ ትዝክሮም ቢሎም ነፍሲ ወከፍ ሰራሕተናታት ባሕሪ ወይ ባሕረይና ክረአ ክኽበርን ክንክን ዝግብኦ ዛንታታት ኣለዎም ይብሉ ይኹን እምበር እቲ ንነዊሕ እዋን ህዝብታትን ኣሕዛብን ዘራኽቢ ባሕሪ ብውጥረት ዘይውሕስነት ውግእ ከምኡ እውን ብፍርሕና ተለለየ ይኸይድ ስለ ዘሎ ንሰራሕተናታት ባሕሪ ገና ዘይርጉፅነት ከም ዘጋጥሞም ካርዲናል ቸርኒ ኣመልኪቶም ሰራሕተናታት መርካብ ነቲ ማይ ዘስዕቡ ሓደጋታት ክገጥምዎ ጥራይ ዘይኮነስ ሳዕቤናት ግጭት እውን የጋጥሞም ኣሎ ማለት ሕፅረት መግቢ ማእሰርቲ ፍርሕን እዚ ለውጢ እዚ ካብ ሕብረተሰብ ብሓፋሽ ዝንፅሎም ካብ ስድራኦም ተፈለዮም ዝፀንሕሉ ግዜ ከምኡ እውን ስምዒታዊ ድኻሞም ኣዕብይዎ እዩ ብእደ ጥበብ እውን ከይተረፈ ብዙሓት ዝያዳ ተነፅሎ ይስምዖም ኣሎ ምክንያቱ ናይ ደቂ ሰባት ባሕርያዊ ምቅርራባት እናነከየ ይኸይድ ኣሎ ስራሕተናታት ባሕሪ ዋሕዲ ኣባላት ስራሕተናታት የጋጥሞም ኣሎ ኣብ ገማገም ባሕሪ ዝፀንሕሉ ግዜ እናሓፀረ ቀጻሊ ፀቕጢ የጋጥሞምን ፅኑዕ መደባት ዕዮ ዘለዎም ይኾኑ ኣለው የግዳስ ከምቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብታ ግሩም ሰብኣውነት ዘርእስቲ ዓውዲ መልእኽቶም ዘብርህዎ ሰብኣዊ ክብርን ናፅነትን ክዕቅብ ኣለዎ ስለዚ መርከብ ናይ ፅምዋ ተነፅሎ ወይ ሸለልትነትን ሰባት ጎኒ ንጎኒ ዝነብሩላ ዘመናዊት ባቢሎን ዘይትረኣየሉን ዘይትሰማማዓሉን ቦታ ክትከውን ፈፂማ የብላን ይብሉ ኣብ ባሕሪ ዝንበር ሂወት ግና ኣብነት ናይ ዝተፈላለየ ኣሕዛብን ባህልን እምነትን ዘለዎም ሰባት ብሕውነትን ምትሕግጋዝን ምክብባርን ዝነብሩ ክኸውን ይኽእል እዩ ባሕሪ ንደቂ ሰባት ቤተይና ኮይኖም ክስምዖም ዝገብር ክኸውን ኣለዎ ውቅያኖሳት ንሰባት ኣይፈላለዩን እንታይ ደኣ ዘራኽቡ ምዃኖም ነዚ መንፈስ እዚ ክምህሮም ከም ዝኽእል ኣጉሊሖም ካቶሊካዊት ቤተ ክርስቲያን ንነፍሲ ወከፍ ሰራሕተና ባሕሪ በይኖም ወይ ዝተረስዑ ከም ዘይኮኑ ንምዝኽ ኻር ትሰርሐ ኣላ ብጀካዚ ውቅያኖሳት ናይ ንግዲ መስመራት ጥራይ ዘይኮኑ ሰብኣዊ ፍጥረት ክከናኸንዎም ብሓላፍነት እተዋሃቦም ፍጥረት ኣምላኽ እዮም ኮይኑ ግና መስመራት ማይ ብብከላን ዕንወት ከባብን ምዝመዛን ይሳቐ ኣሎ ኣስታት 88 ሚእታዊ ገጽ ባሕሪ ብጉሓፍ ፕላስቲክ ዝተበከለ እዩ ኣብ 218 ዓመተ ምሕረት ዳርጋ 90 ሚእታዊ ናይቲ ኣብ ዓለም ዘሎ ቀረብ ዓሳ ተመዝሚዙ እዩ እዚ ግን ናይ ባሕሪ ሂወት ወይ ናይ ባሕሪ ሰራሕተናታት ፀገም ጥራይ ኣይኮነን ከምቲ ካርዲናል ቸርኒ ዘስመርሉ ውቅያኖሳት ምስ ዝሳቐዩ ወዲ ሰብ ምስኦም ሓቢሩ ይሳቐ ሂወት ባሕሪ ምሕላው ስነ ምግባራውን ዘላቕን ኣሰራርሓ ምድምፋዕ ክብርን ሓድነትን ስራሕተናታት ባሕሪ ምክልኻል ከምኡ እውን ንባሕረናታትና ናይ ምሕብሓብ መንፈስ ዓለማዊ ተሓታትነት ምምዕባል ናይ ኩሉ ሓላፍነት እዩ ቤተ ክርስቲያን እውን ካብዚ ሓላፍነት እዚ ርሕቕቲ ክትከውን ኣይትኽእልን እያ እንታይ ደኣ ምስ ሰራሕተናታት ባሕርን ባሕረናታትን ክትቀርብ ኣለዎ ናብ ጃላቡ ክትኣቱ ከተሰኒ ክትሰምዐ ከተፀናናዕ ክብሪ ደቂ ሰባት ክትከላኸል ኣብ መንጎ ህበብላታት
ህይወት ደቅ ሰባት ድማ ሩይ ምልክት ተስፋን ገዛን ክትከውን እያ ተጸዊዓ ቤተ ክርስቲያን ንዞም ደቂ ተባዕትዮን ደቂ ኣንስትዮን ዝተወፈዩ ካሕናትን ኣገልገልትን ኣቢላ ነዚ ነዊሕ ትውፊት ሃዋርያዊ ጉስነት ባሕሪ ክትቅፅሎ ትኽእል እያ እዚ ድማ ነፍሲ ወከፍ ባሕረይና ገፋፍ ዓሳ ብሃብቲ ማያት ተመሓደርቲ ስራሕትና መራኸቢ ውሽጢ ሃገር ድማ ከምዝዝከሩን ዋጋ ከምዝወሃቦምን በይኖም ከምዘይኮኑ ኣብ ምዝኽኻር ዘተኮረ እዩ እንክብሉ ካርዲናል ቸርኒ ዘመሓላለፎ መልእኽቲ ይዛዝሙ። እዚ ዜና ቫቲካን እዩ። ካቶሊካን ጳጳሳት ኬንያ ኣብ ሂወት ደቂ ሰባት እናዓበየ ዝኸይድ ዘሎ ሸለልትነትን እታ ሃገር ዘጋጥማ ዘሎ ግብረ ገባው ብድሆታትን ስክፍቶኦም ብምግላፅ ንክብሪ ሂወት ሰብ ፍትሕን ሃገራዊ ዘተነ ዳግማይ ተወፋይነት ክግበር ፃውዒት ከም ዘቕረቡ ዜና ቫቲካን ኣፍሊጡ። ዕለት 23 ሰነ 2026 ዓመተ ምሕረት ብኣቦ መንበር ናይ ሲኩም ሊቀ ጳጳሳት ሞሪስ ሞሃቲያ ማኩምባ ዝምራሕ ጉባኤ ካቶሊካን ጳጳሳት ኬንያ ኣብ ዘውፅኦም መግለፂ ኩሎም ፅላታት ሕብረተሰብ ድምፂ ህዝቢ ከስምዑን ሰብኣዊ ክብረት ንምሕላው ብሓባር ክዓዩ ንተማሕፂኖም እቶም ጳጳሳት ነቲ ክርስቶስ ኣነ ግና ሂወት ብብዝሒ ምእንቲ ክረኽቡ እየ ዝመፃዕኩ ዝብል ብምጥቃስ ብመርኣያታት ጭውያ ሓደጋታት ማካይን ከምኡውን ንብዙሓት ኣባይቲ ስድራ ኣብ ሓዘን ዘጉሂ ካልእ ፍጻሜታት ዝጠፍእ ዘሎ ህይወት ኣዝዩ ከም ዘሕዝኖም ገሊፆም ናይ ላዕለዎትን ሓያላትን ጥራይ ዘይኮነስ ህይወት ኩሎም ኬንያውያን ኣገዳሲ እዩ ብምባል ንመንግስቲ ፍርዳዊ ኣካል ህዝባዊ ባይቶ ዞባታት ወለዲ መራሕቲ ሃይማኖት ከምኡ እውን ናይ ትካላት ፅላት ክብረት ነፍሲ ወከፍ ሰብ ኣብ ማእከል ሃገራዊ ህይወት ከንብሩ ድማ ከም እተማሕፀኑ ዜና ቫቲካን መግለፂ ጉባኤ ጳጳሳት ኬንያ ጠቂሱ የመላኽት። ጳጳሳት ኬንያ ካብ ዕለት 17 ሓምለ ክሳብ ዕለት 26 ሓምለ 2026 ዓመተ ምሕረት ኣብ ናይሮቢ ኣብ ዝርከብ ካቶሊካዊ መንበረ ጥበብ ምብራቅ ኣፍሪካ መበል 21 ሓፈሻዊ ጉባኤ ጳጳሳት ምብራቅ ኣፍሪካ ከተእንግድ ምዃና ሓቢሮም እቲ ኣኼባ ኣብ ትሕቲ ናይ ሃገራት ምብራቅ ኣፍሪካ ጉባኤ ጳጳሳት ጉዕዞ ሲኖዳውነት ምስ መንእሰያት ድልድል ናይ ሕብረት ተስፋ ፍትሕን ፅቡቕ ምሕደራን ምኽናፅ ብዝብል ቁም ሓሳብ ተመሪሑ ዝካየድ ጉባኤ ካብ መላእ ምብራቅ ኣፍሪካ ዝመፁ ልዕሊ 130 ጳጳሳትን ካሕናትን ኣባላት ሰብውፊ ህይወትን ዘራኽበ ከም ዝኸውን ትፅቢት ይግበር። እቶም ጳጳሳት ነቲ ፍጻመ ናይ ጸጋ ህሞት ከምኡ እውን ዞባዊ ሓድነት ንምድልዳል እምነት ንምዕማቕ ኣብ መንጎ ማሕበራውን ቁጠባውን ብድሆታት ዘጋጥሞም ማንእሰያትን ማሕበረሰባትን ናይ ቤተ ክርስትያን ጉስነታዊ ተልእኾ ንምሕዳስ ኣጋጣሚ እንክብሉ ከም ዝገለጽዎን ኩሎም ካቶሊካውያንን ሰናይ ድሌት ዘለዎም ሰባትን ብጸሎትን ተሳትፎን ነቲ ኣኼባ ክድግፍዎ ፃውዒት ከም ዘቕረቡ ዜና ቫቲካን መግለፂ ጉባኤ ጳጳሳት ጠቂሱ ይሕብር። ኣብ ቀረባ እዋን ዘጋጠመ ፍጻሜታት ናዕቢ ኣብያተ ትምህርትን ባርዕ ሓዊሱ ኣብ እቱሚሺ ኣብ ስነ ትምህርቲ ማእከል ዘጋጠመ ዝሕዝን ባርዕ መደቀሲ ተምሃሮ ሓዊሱ ኣብ ዝሃቦ መግለፂ ብምዝካር ነቶም እተወዱ ኣባይቲ ስድራ ቅርበቶም ብምርግጋፅ እቶም በዚ ዘጋጠመ ሓደጋ ዝተተንከፉ ኩሎም ትምህርቲ ንውሁድ ሰብኣዊ ህንፀት ክኸውን ከም ዘለዎ ዘጉልሕ እዩ ቢሎም እዚ ዘሕዝን ፍጻሜታት እዚ ኣብ ሰብኣውን ስነ ምግባራውን ኣሰራርሓ ዓሚቑ ቅልውላው ምህላው ዘርኢ እዩ። ኣብያተ ትምህርቲ ድማ ቆልዑ ሓላፍነትን ምይይጥን ንህይወት ኣኽብሮትን ዝመሃሩሉ ቦታ ክኸውን ኣለዎ እንክብሉ ኣጉሊሖም ንወለዲ ኣብ ኣተዓባብያ ደቆም ዘለዎም ኣገዳሲ ግደ እንደገና ክመልሱ ኣብ ኣብያተ ትምህርቲ ዱልዱል ናይ ምኽርን ምቁፅፃርን መደባት ክግበር ፃውዒት ኣቕሪቦም ብተወሳኺ እውን ብዛዕባ እቲ ኣብ መማሕዳር ትምህርታዊ ትካላት ኣብ እምነት ተመሰረተ ድጋፍ ዘቕርቡ ኣካላት ብቕሩ ብምውጋድ ከም ዘተሓሳስቦም ድማ ገሊፆም ሓላፍነት ዝስምዖም ዜጋታት ንምምዕባል መንፈሳውን ስነ ምግባራውን ስልጠና ኣድላይ ምዃኑ ኣፅኒዖም ከም ዘዘኻኸሩ ናይ ኬንያ ጉባኤ ጳጳሳት መግለፂ ዝጠቐሰ ዜና ቫቲካን ይሕብር። እቶም ጳጳሳት ኣብ ዘቀረባ እዋን ኣብ ናይሮቢ ኣብ ዝርከብ ካቴድራል ኩሎም ቅዱሳን ዝተኻየደ ጉባኤ ብኣባላት ዓመፅቲ ጉጅለታት ዝተፈፀመ ናዕቢ ኣበርቲዖም ብምኹናን ኣብ ናይ ኣምልኮ ቦታታትን ህዝባዊ ኣኼባታትን ዝወርድ መጥቃዕቲ
ቀዋማዊ ናጽነትን ማሕበራዊ ስኒትን ኣብ ሓደጋ ከምዝ እቱ ኣጠንቂቖም ከምዝ ዝኣመሰለ ተግባራትን ቅዱስ ቦታታት ከም ዘረገስ ገሊፆም ናይ ኣምልኾን ጉባኤን ምጥርናፍን ናጽነት ድማ ዝያዳ ክኽበር ተማሕፂኢኖም ኣብ መደምደምታ ኬንያ ናይ ምሕዳስን ናይ ምልዋጥን ክእለት ምትእምማን ከም ዘለዎም ብምግላጽ ነታ ሃገር ንኣማላድነት ቅዱስ ድንግል ማርያም ሕድር ብምሃብ ካቶሊካዊት ቤተ ክርስቲያን ፍትሕን ሰላምን ምይይጥን ሓበራዊ ጥቕምን ንምድንፋዕ ምስ ህዝቢ ኬንያ ሓቢራ ክትጓዓዝ ዘለዋ ቆራጽነት ደጊሞም ከም ዘረጋገጹ ዜና ቫቲካን መግለጺ ጉባኤ ጳጳሳት ኬንያ ጠቒሱ የመላኽት። ልኡካን መንግስቲ ኣውስትራልያ ኣብ ቅድስት መንበር ምስ መስራቲ ተቋም ቁጠባን ሰላምን ስቲቭ ክሌለያ ብምትሕብባር ብዛዕባ ዓለምለኻዊ ሰላምን ኣብ ክንዲ ኩናት ኣብ ሰላም ብኸመይ ወፍሪ ከም እትገብርን ሓበሬታ ምርካብ ኣገዳስነቱ ዝገልጽ ናይ 2026 ዓመተ ምሕረት ዓለምለኻዊ ማሕበር ሰላም ከምዘእንገደ ዜና ቫቲካን ኣፍሊጡ ንዝሓለፉ 12 ዓመታት ኣብ መላእ ዓለም ሰላም እናተበላሸወ ከም ዝመፀን ዝያዳ ሃገራት ኣብ ግዳማ ኣብ ግጭታት ተዋፊረን ከም ዘለዋን ኣብ መንጎ 2018 2025 ዓመተ ምሕረት ቁፅሪ መጥቃዕቲ ሰብ ኣልቦ ነፈርቲ ልዕሊ 11.5 ወሰኺ ከም ዘርኣየን ካብ 2007 ዓመተ ምሕረት ጀሚሩ ድማ ቁፅሪ ኣብ ውሽጣዊ ውግእ ዝሞቱ ሰባት ብ6 ዕፅፊ ክብ ከም ዝበለ ሳላ ዓለምለኻዊ መዓቀኒ ሰላም ክፍለጥን ከሎ ኣካል ተቋም ስንቁጠባን ሰላምን ዝኾነ መስራትን ፈፃሚ ኣቦ መንበርን ስቲቭ ኪለለያ ሰባት መንግስታትን ሃገራትን ኣብ ዓለም ንሰላም ብጭቡጥ ክሰርሑ ዘድልዮም ሓበሬታ ንምሃብ ኣሚቱ ነዚ መዓቀኒ ዝፈጠረ ገለ ሰባት እዚ ንምንታይ ኣገዳሲ ምዃኑ ይግረሙ። ንሓደ ነገር ክትዕቅኖ እንተዘይክኢልካ ግን ብሓቂ ክትርድኦ ትኽእል ዲኻ እንክብል ንዜና ቫቲካን ኣብ ዝሃቦ መግለፂ ሕቶ የቕርብ። ንመጀመርያ ግዜ ኣብ 2007 ዓመተ ምሕረት ዝተጀመረ ዓለማዊ ማዕቀኒ ሰላም ኣብ ዓለምና ንመዓቀኒ ዓለማዊ ሰላም ዝምልከት ኣገዳሲ መፅናዕቲ ዝገብር ኮይኑ 3 ምድባት ኣኪቡ ሙሉእ መዕቀኒ ይፈጥር፣ ወታደራዊ ምትእስሳር፣ ቀጻሊ ግጭት ከምኡ ውን ውሽጣዊ ድሕንነትን ጸጥታን። ቅድሚ ዓለማዊ መዓቀኒ ሰላም ንሃገራት ብሰላም ዝዝርዝር ደረጃ ዝሓለወን ኩሉ መርያዊ መዓቀኒ ኣይነበረን። እዚ ግቡእ መለክዕ እንተዘይሓልዩ ተግባርካ ዕለማኻ ንምዕዋት ወይ ይሕግዝ ድዩ ይዕንቅፍ ብኸመይ ትፈልጥ? ስለዚ ብዘይ መዓቀኒ ክትፈልጥ ኣይትኽእልን ኢኻ ይብል ልኡካ መንግስቲ ኣውስትራልያ ኣብ ቅድስቲ መንበር ኪት ፒት ዕለት 22 ሰነ ኣብ ሮማ ናይ 2026 ዓመተ ምሕረት ዓለምለኻዊ መዓቀኒ ንመ ቅራብ ኣብ ዘዳለወሉ እዋን ክሌልያ ኣብ ዝሓለፈ 19 ዓመታት ናይ ዓለማዊ መዓቀኒ ሰላም ኣገዳሲ ዕዮ ከም ዘጉልሕን ጭብጥታት ኣብ መላ ዓለም ቁፅሪ ግጭታት ከም ዝወሰኸ ዝገልጽ ኮይኑ እቶም ኣስራት ድማ ውግኣት ብኸመይ ከም ዝዛዘሙ ለውጢ ከም ዘርኣየ ኣመልኪቱ ኣብ ሰብዓታት 23 ሚእታዊ ብስምምዕ ሰላም ኣብ ምዝዛም ከም ዝበፅሐን ድሕሪ 10ታት ዓመታት ኣብ 2010ታት እዚ ናብ 4 ሚእታዊ ከም ዝወረደ ይሕብር። ስለምንታይ ከምኡ ኮይኑ ስለምንታይ ከ ሎሚ ኣብ ዓለም ብዙሕ ግርጭታት ኣሎ? ክሌልያ ንዜና ቫቲካን ኣብ ዝሃቦ መግለፂ ሕቶ ብምቕራብ ብርክት ዝበሉ ዝፀንሑ ንኣሽቱ ናይ ደረጃ ግርጭታት ከም ዘለውን ሓደ ሓደ ግዜ ድማ ዓበይቲ ክኾኑ ከም ዝኽእሉ ንኣስተብሂሉ እቲ ግርጭታት ደው ከነብሎ እንተዘይክኢልና ብስነ መጎት ቁፅሮም ክዓቢ እዩ ቢሉ ሓደ ካብቲ ሎሚ ኣብ ኩናት ዝዝውተር ዝነበረ ኣፅዋር ምስቲ ቅድሚ 10ታት ዓመታት ዝነበረ ክነጻጸር እንከሎ ብቐዳምነት ሰብ ኣልቦ ነፈርቲ ይጥቀስ። እዚ ኣፅዋር እዚ ከዓ ግጭታት ካብቲ ዓለም ክትቕፅሎ እትኽእል ንላዕሊ ቀልጢፉ ዝካየደሉ መገዲ ቀይርዎ እዩ። ንድሕሪት ምእንቲ ከይተንቆልቁል መንግስታት ግጭት ኣብ ቁጠባኦምን ኣብ ዜጋታቶምን ከምኡ እውን ኣብ